እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣትዉ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።

ዝኸበርክንን ዝኸበርኩምን ሰማዕትና ኸመይ ቀኒኹም ክሳብ መወዳእታ መደብና ምሳና ክትጸንሑ እናዓደምና ንሎሚ ሓሙስ 14 ጉንቦት 2026 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህልውናዮም ቀጺሉ እስከ ብዛዕባና ኸ ንዛረብ ዝብልን ንቃልሲ ኣካል መነባብሮኻ ጌርካ ምውሳድ ዝብልን ክልተ ጽሑፋት ክፍሊ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ከታቲልና ክነቕርበልኩም ኢና ኣብ መንጎን ምሩጻት ሙዚቃታት ኣለዉና ብሩኽ ምሸት ሰናይ ምክትታል።

ክቡራት ሰማዕትና ካብዚ ካብ ስቱድዮና ፍራይስ ራድዮ ካስል ሰላምትና ብምቕዳም ሎሚ ሓሙስ ዘዳልና ዜናታት ነቕርበልኩም። ብቐዳምነት ግን ኣርእስታቱ ኣስተምህሮ ኣባላት ሰልፊ ዲሞክራሲ ህዝቢ ኤርትራ፣ ፍሉይ ልኡኽ ሰብኣዊ መሰል ኤርትራ ክቕፅል መፀዋዕታ ቀሪቡ፣ ኣብ ሱዳን ንመሰል ደቂ ኣንስትዮ ዝሕልቕ ኣካል መፀዋዕታ ኣቕሪቡ ዝብልዮም ዝርዝሩ ድማ ድሕሪ ዝሓፀር መሰጋገርቲ ሙዚቃ ከነስማዓኩም ኢና።

ምልክታ ንጽምብል ናጽነት ኤርትራ ምልክታ ብመንእሰያት ሰልፊ ዲሞክራሲ ህዝቢ ኤርትራ ዞባ ኤውሮጳ ምብል 35 ዓመት ጽምብል ናጽነት ኤርትራ ልዕለት 23 ጉንበት 2026 ኣብ ከተማ ሌቨርኩዝን ሃገረ ጀርመን ኣብ ምድላው ስለ ዘሎ ኩሎም ደሊት ለውጢ ኤርትራውያን ንኽሳተፍዎ ብኽብሪ ንዕድም ኣብ ቦታ ጽምብል ብድሓን የራኽበና ናጽነት ኤርትራ ንዘለኣለም ይምበር ክብርን ዝኽርን ንስዋኣት ኤርትራ ኣኽበርትኹም መንእሰያት ሰልፊ ዲሞክራሲ ህዝቢ ኤርትራ

ክቡራት ሰማዕትና ካብ ዝቐጺልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ኣስተምህሮ ኣባላት ሰልፊ ዲሞክራሲ ህዝቢ ኤርትራ ብጻይ መንግስቲ ኣብ ኣስመሮም ኣባል ማእከላይ ባይቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ብ9 ጉንበት 2026 ንኣባላት ሰልፊ ኣስተምህሮ ሂቡ። ኣብዚ ብጥምሮ ኣብያተ ጽሕፈት ውደባዊ ደቂ ኣንስትዮን መንእሰያትን ሰልፊ ዲሞክራሲ ህዝቢ ኤርትራ ዝሰርዖ መድረኽ ብጻይ መንግስቲ ኣብ ዝምድና ሃገርን መንግስትን ኣመዓባብልኦም ብዝብልን ተዛመድቲ ዛዕባታትን እዩ ኣስተምህሮ ሂቡ። ኣብ ኣስተምህሮኡ ካብ ጥንቲ ጀሚሩ ብዛዕባ ኣመዓባብላ ሃገርን መንግስትን ብታሪኻዊ ተረኽቦታት ኣሰኒዩ ሰፊሕ መግለጺ ሂቡ። ብዛዕባ ቅድሚ ምምጻእ ደርባዊ ምፍልላያት ዝነበረ ኩነታት ሕብረተሰብ ዝገለጸ መንግስቲ ኣብ በቢግዜኡ ሃገራት ኮነ መንግስትታት እናማዕበሉ ዝመጽሎም ደረጃታት እውን ብኣብነታት ብምስናይ ኣብሪሁ። ኣታሓሒዙ ከዓ ሃገራት ኤውሮጳ ድሕሪ ናይ በርሊን ኮንፈረንስ 1884 ኣፍሪቃ ንምክፍፋል ወሲኖም ዝተንቀሳቐስዎን ሃገራት ኣፍሪቃ ከዓ ካብቲ ኤውሮጳዊ መግዛእቲ ናፃ ንምውፃእ ዘካያድኦ ቃልስን ጠቒሱ። ሃይማኖታት እውን ኣብ ዕብየት ሃገርነትን መንግስትነትን ዝነበሮም ተጽዕኖታት ዝገለጸ መንግስቲ ኣብ ብዛዕባ ሃገራት ኣብዝሓ ብሄራትን እንኮ ብሄርን ኣብሪሁ። ኣታሓሒዙ ከዓ ብዛዕባ ኣመዓባብላ ዝተፈላለዩ ናይ ምምሕዳርን ምምራሕን ባህርያት ዝነበሮም ስርዓታ መንግስትታት ዘርዚሩ። ኣብዚ እዋን እዚ ዓለምና ብኣህጉራዊ ሕግታት ናብ ዘይግዛእ ኣህጉራዊ ትካላት ዘኽብርን ናበይ ገጹ ከም ዝምዕብል ዘይፍለጥን ሓደገኛ ናይ ሓያላትን ሃብታማትን ስርዓት ትወድቕ ከም ዘላ ዘርእዩ ምልክታት ብሰፊሑ ኣብሪሁ። ተሳተፍቲ ኣኼባ ነቲ መግለጺ ብጽሞና ድሕሪ ምስማዕ ዝተፈላለዩ ሕቶታት ኣቕሪቦም ኣብ ምምላሶም ሰፊሕ ምይይጥ ተኻይዱ። ካብቶም ኣዛረብቲ ዝነበሩ ዛዕባታት ሓደ ዝወደቐ መንግስቲ ዝብል ኮይኑ ምስቲ ኣብ ኤርትራ ዘሎ ኩነታት ብምዝማድ ዓሚቕ ምይይጥ ተኻይድሉ። ምዝ ምስ ተተሓዘ ኣብ ኤርትራ ኣብዚ እዋን እዚ ህዝቢ ዝማእከለን ቀዋማዊ ትካላት የለዋን ጥራይ ዘይኮነ እቲ መንግስቲ ንቐጻልነቱ ዝግልገለለን ትካላት እውን ህይወት ከም ዘይብለን ዘረድእ መብርሂ ተዋሂቡ። ምዝ ምስ ተተሓዘ እቲ ካብ ኤርትራ ወፃኢ ዝንቀሳቐስ ዘሎ ኤርትራዊ ናይ ለውጢ ሓይልታት ንኸድምዕ ምስቲ ኣብ ውሽጢ ሃገሩ ኮይኑ ለውጢ ዝብህግ ዘሎ ናይቲ ለውጢ በዓል ቤት ህዝቢ ኤርትራ ክተኣሳሰር ምኽኣልን ዘይምኽኣልን ወሳኒ ምዃኑ ኣብቲ መድረኽ ተዘሪብሉ። ኣብ መወዳእታ ተሳተፍቲ ከምዚ ዝኣመሰለ ኣተሓሳስባ ናይ ምምዕባል ኣስተምህሮ ክቕጽል ኣብ ኣባላት ሰልፊ ዲሞክራሲ ህዝቢ ኤርትራ ጥራይ ከይተደረተ ናብ ሰፍሐ መድረኽ ንኽብርኽ ለብዋ ኣቕሪቦም። መዚ ምትሓዝ ከዓ ዘተኣማምን ናይ ለውጢ ዓቕሚ ንምዃን ናይ ለውጢ ሓይልታት ብሓባር ዝቃለሱሉ መድረኽ ንኽፍጠር ቀጻሊ ጻዕሪ ንኽካየድ ጸዊዖም። ፍሉይ ልኡኽ ሰብኣዊ መሰል ኤርትራ ክቕጽል መጸዋዕታ ቀሪቡ። ኣስታት 31 ዘይመንግስታዊ ማሕበራት ጉዳይ ሰብኣዊ መሰል ኤርትራ ዝከታተል ዘሎ ፍሉይ ልኡኽ ሱዳናዊ ዶክተር መሓመድ ዓብደሰላም ባበከር መዝነቱ ክናውሓሉ ብ12 ጉንበት 2026 ብፀሓፍኦ ደብዳቤ ከም ዝፀውዓ ቢቢሲ ዓቢራ። እቲ መፀዋዕታ ናብ ኦምቲ ኣባላትን ተዓዘብትን ባይቶ ሰብኣዊ መሰል ሕቡራት ሃገራት ዝቐረበ ኣብቲ ካብ 15 ሰነ ክሳብ 15/2026 ዝካየድ መበል 62 ዓመታዊ ጉባኤ ባይቶ ሰብኣዊ መሰል ፍሉይ ጠመተ ንኽወሃቦ ብዝብል ምዃኑ ተፈሊጡ። እቲ መፀዋዕታ ናይተን ዘይመንግስታዊ ትካላት እቲ ፍሉይ ልኡኽ ንቕፅል ጥራይ ዘይኮነ እቲ መበል 62 ጉባኤ ንሰብኣዊ መሰል ኣብ ኤርትራ ኣብ ዝምልከት ተሪር ውሳነ ንኽውሰን ዘተሓሳሰበ ምዃኑ እውን እቲ ካብ ቢቢሲ ዝተረኽበ ዜና ዓቢሩ። እተን ናይ ሓባር መፀዋዕታ ዘቕረባ ዘይመንግስታዊ ትካላት ኣቐዲመን ክተሓሳሰባ ዝተገደዳ እቶም ነቲ ምንዋሕ ናይቲ ፍሉይ ልኡኽ ዝድግፍ ወገናት ዲፕሎማስያዊ ስራሕ ዘካይድሉ እኹል ግዜ ንኽረኽቡ ብዝብል ምዃኑ ጠቒሰን። እዚ መበል 62 ዓመታዊ ኣኼባ ድሕሪ 25 ዓመት ማእሰርቲ ጉጅለ 15-10 ዓመት ንኤርትራ ዝምልከት ሰብኣዊ ጸብጻባት ምቕራብ ዝጀመረሉን ስለ ዝኾነ ፍሉይ ተገዳስነት ከም ዘድለዮ እውን ጠቒሰን። ኣብ ርእሲ እዚ እቲ ካብ ኤርትራ ወፃኢ ብደገፍቲ ህግደፍ ኣብ ልዕሊ ናይ ለውጢ ተቓለስቲ ዝካየድ ዘሎ ስግረደባዊ ጸቕጢ እውን ኣብቲ መጻኢ ዓመታዊ ጉባኤ ሰብኣዊ መሰል ክዝረበሉ በተን ማሕበራት መፀዋዕታ ምቕራቡ ተሓቢሩ። ምዚ ብዝተተሓዘ እቲ ብዘይ መንግስታዊ ትካላት ዝቐረበ መፀዋዕታ ኣብ ኤርትራ ይፍፀሙ ካብ ዘለዉ ገሰታት ሰብኣዊ መሰላት ነቶም ቀንዲ ቀንዲ ኣብቲ መፀዋዕታ ኣስፊሩሎ።
ኣብ ሱዳን ንመሰል ደቂ ኣንስትዮ ዝሕለም ኣካል መፀዋዕታ ኣቕሪቡ እስትራቴጂካዊ ተበግሶ ንመሰል ደቂ ኣንስትዮ ቀርኒ ኣፍሪቃ ዝተባህለ ሱዳናዊ ትካል ውድብ ምንቅስቓስ ህዝባዊ ሓርነት ሰሜን ቅድሚ ሓደ ወርሒ ንዝኣሰራ ሰራሕተኛ ውድብ ሕቡራት ሃገራትን ነጣፊትን ንኽፈትሓ መፀዋዕታ ምቕራቡ ሱዳን ትሪቡን ሓቢራ እታ ነጅዋ ሙሳ ካዩንዳ ዝተባህለት ሱዳናዊት ነጣፊት ኣብ ወርሒ መያዝያ 226 ኣብ ግዝኣት ኑባ ኣቶራ ኣብ ዝተባህለ ምንቅስቓስ ህዝባዊ ሓርነት ሰሜን ዝመሓደር ፍሉይ ቦታ እያ ተኣሲራ ድሕሪኡ ከዓ ናብ ማእከላይ ቦታ ናይቲ ምንቅስቓስ ካዩዳ ከም ዝተመሓላለፈት እቲ ተሓላቒ ኣካል ኣፍሊጡ እቲ ንመሰል ደቂ ኣንስትዮ ዝጠበቕ ኣካል እታ ግዳይ ብቕልጡፍን ብዘይ ቅድመ ኩነትን ንኽትፍታሕ ነቲ ብዓብድልዓዚዝ ኣልሂብሉ ዝምራሕ መሪሕነት ናይቲ ህዝባዊ ምንቅስቓስ ኣተሓሳሲቡ ናይታ ግዳይ ቤተሰብ ብወገኖም ናይ ጥዕና ጸገም ከም ዘለዋ ክጠቕሱ ከለዉ ከም ቤተ ክርስቲያን ጎቦታት ኑባ ዝኣመሰሉ ሃይማኖታዊ ትካላት ከዓ ብኣካል ክርእዋ ፈቲኖም ከም ዝተኸልከሉ ምቅልዖም ኣብቲ ዜና ሰፊሩ እቲ ነታ ሰራሕተኛ ውድብ ሕቡራት ሃገራትን ነጣፊትን ዝኣሰራ ምንቅስቓስ ንህዝባዊ ሓርነት ሰሜን ብስፍሓት ኣብ ደቡባዊ ኮርድፋንን ግዝኣት ብሉ ናይልን ዝንቀሳቐስ ኮይኑ ኣብዚ እዋን እዚ ተእሲስ ኣብ ዝበሃል መድረኽ ምስቲ ብጀነራል ዳጋሎ ዝምራሕ ተወርወረ ሓይሊ ሱዳን ኣብ ምሕዝነት ኣትዩ ኣንጻርቲ ብጀነራል ኣልቡርሃን ዝምራሕ ሓይሊ ዝዋጋእ ዘሎ እዩ እታ ግዳይ ዝተኣስረትሉ ምኽንያት ኣብ መንጎ ዓሌታት ዝተፈጥረ ጐንፂ ንምፍታሕ ዝኽእል ሽምግልና ስለ ዘካየደት ምዃኑ እውን ተጠቒሱ ካዩንዳ ኣብ ከባቢ ኑባ ንነዊሕ ግዜ ጽንሐትን ኣብ ሰብኣዊ መሰላትን ስራሓት ዳግመ ህንፃን ብዓብዪ ከዓ ኣብ ምሕላቕ መሰላት ደቂ ኣንስትዮ ብዝጸንሓ ልሉይ ግደ ብብዙሓት እትፍለጥን ባእታ ምዃና እቲ ዜና ብተወሳኺ ሓቢሩ ጉዳይ ሱዳን ኣብዚ እዋን እዚ ብውሽጣዊ ሕድሕድ ውግእ ኮነ ግዳማዊ ተጽዕኖታትን ኢዳእታውነትን ኣብ ኣዝዩ ንቐርኒ ኣፍሪቃን እውን ዘስግእ ኩነታት ወዲቑ ዘሎ እዩ ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈጺምና ኣለና ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል

ዝኸበርክንን ዝኸበርኩምን ሰማዕትና ካብ ዝቐጺልና ንቓልሲ ኣካል መነባብሮኻ ጌርካ ምውሳድ ብዝብል ኣርእስቲ ብቤት ጽሕፈ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ዝተዳለወ ናይ ሎሚ ሓተታና እንሆ ነቕርብ። ደቂ ሰባት ኣብ ህይወቶም ብዙሕ መልክዓት ዘለዎ ዕማማት እዮም ዘሰላስሉ። ኣብ ኩልቲ ዕማማቶም ዕዉታት ዝኾኑ ኸዓ እቶም ነቲ ዘለዎም ጸጋን ዓቕምን ናብቲ ዝተበገሱሉ ዕማማት ብግቡእ ሰሊዖም ዘተግብሩ እዮም። ኣብዚ እዋን እዚ ንሓደ ኤርትራዊ ኣብ ቅድሚኡ ካብ ዘለዉ ብዙሓት ዕማማት እቶም ቀንዲ መነባብሮኻ ምምራሕን ምእንቲ ራህዋን ፍትሕን ኤርትራን ህዝባን ምቅላስን እዮም። እዞም ክልተ ዕማማት ነናቶም ዝርዝር ትሕዝቶ ኸም ዘለዎም ፍሉጥ እዩ። መነባብሮ ምምራሕ ክብሃል እንከሎ እኳ ዝርዝሩን ምትእስሳሩን ሰፊሕ ኮይኑ ካብ ውልቀ ክሳብ ስድራ ቤት ዝተኣሳሰረ እዩ። እዞም ዓበይቲ ማሕበራውን ሃገራውን ዕማማት ነቲ ሓደ ሒዝካ ነቲ ኻልእን ገዲፍካ ኣይኮኑን ዝሳለጡ። ነቲ ሓደ ጥራይ ሒዝካ ምኻድ ኣብ ምፍጻሙ ኣድማዒ ተራኳ እንተለዎ ኣብቲ ኻልእ ዝፈጥሮ ብኩራትን ሃጓፍን ግን ሃሳይ እዩ። ስለዚ ክልቲኦም ኣሳንዮም ዝኸድሉ ኩነታት ምጥጣሕ ናይ ግድን ይኸውን። ኣብዚ ኸኣዩ እቲ ውሕልነትን ሓላፍነትን ዘድሊ እቲ ኣብ መንጎኦም ዘሎ ሓፈሻዊ ምምጥጣን ሓንሳብ ምስ ተሳእለ ከም ዘለዎ ዝነብር ስለ ዘይኮነ

ዓቂድ እንተ ዝበሃል ኣጸጋምም ኾነ ምዝ ዅሉ ግና ቃልሲ ቀደም ይኹን ሎሚ ቅርውነት ተወፋይነት ህዝባውነት ሓልዮትን ኣብዝሓዝካዮ ዕማም ቀጻልነትን ዝሓትት እዩ ኣብ ሃገራዊ ቐልሲ ኾነ ኣብ ምምራሕ መነባብሮ ዓቕምና ኣካዊና ክልቲኡ ከነዐውት ክንጽዕር ኣለና ክንብልን ከለና እቲ ዓቕሚ ፍልጠት ተመክሮን ገንዘብን ካልእ ንብረትን ከምኡውን ግዜ ዘጠቓልል ምዃኑ ግንዛበ የድሊ እዛ ዓቕሚ እዚ ካብ ሰብ ናብ ሰብ ከም ዝፈላለ ፍሉጥ እዩ ዕምቆት ትምህርቲ ውህሉል ተመክሮን ንዋታዊ ሃብትን ነቲ ፍልሊ ካብ ዘጉልሑ ረቑሕታት እዮም ብፍላይ ኣብቲ ምእንቲ ህዝብን ሃገርን ብሓባር እነካይዶ ቓልሲ ኸነድምዕ እንኽእል ብናይ ውሱናት ሰብ በሪኽ ጸጋን ዓቕምን ተሳትፎ ጥራይን ዘይኮነ ካብ ዝለዓለ ኽሳብ ዝተሓተ ናይ ኩሉ እቲ ውፅኢት ረብሓ ዘለዎ ቅዱስ ዓቕምታት ብሓባር ክዋሳ እንተኽኢሉ ጥራይ እዩ ናይ ካልኦት ዓቕሚ ኣነኣኢስካ በይነይ ኢልካ ምንያት ግና በይንኻዩ ዘትርፍ ብሓባር ማለት በበይኑ ኩሉ መዳያዊ ባህርያት ምስ ዘለዎም ብዙሓት ኮንካ ምቅላስ ማለት ስለ ዝኾነ ካብቲ በበይንኻ ኾንካ መነባብሮኻ ንምስዓር ዝግበር ቃልሲ ዝኸበደ እዩ ንብዙሕ ድልየታት ትጽቢትን ዓቕምታትን ከም ዘሳኒ ጌርካ ምውዳዱ ስለ ዘድሊ እቲ ኣጀንዳውን ቤተ ሰባዊ ዘይኮነስ ገዚፍን ሃገራውን ስለ ዝኾነ ሎሚ ኣብ ቅድሚ ዅሉ ቅዱስ ኤርትራዊ ተገቲሩ ዘሎ ህዝብን ሃገርን ናይ ምድሓንን ቀጻልነቶም ናይ ምዕቃብን ወሳኒ መድረኽ እዚ ሓደን ናብ ቃልሲ ክስሕብ ሓደ ድማ ናቱ ምኽንያታት እናቕረበ ካብቲ ቓልሲ ክርሕቕ ምውጣጥ ክርአ ዝግባእ እኳ እንተዘይኮነ የለን ክብሃል ግን ኣይከኣልን እዩ እቲ ናብዚ ቓልሲ ዝውጥጥ ዕላምኡን ድልየቱን ፍሉጥ ስለ ዝኾነ ብዛዕባኡ ምዝርዛር ኣድላይ ኣይመስለናን እቲ ጸገም ናይ ኵልና እቲ ዕማም ብዅልና እቲ ውፅኢቱ ድማ ንረብሓ ዅልና ኣብ ዝብል ዝጠቓለል ድማ እዩ እቲ ናብቲ ካልእ ገጽ ዝስሕብ ወገን ግና ምኽንያታቱ ብዙሕ እዩ ኣብቲ ዝካየድ ዘሎ ቓልሲ ትስፉው ዘይምዃን ኣብቲ ውዱብ ቃልሲ ምስ ዘለዎ ወገናት ዘይምስናይ ብዓብኡ ድማ ንመነባብሮኻ ምቕዳም ካብ ዝረኣዩ ልሙዳት ምኽንያታት እዮም እቲ ኤርትራ ጽቡቕ ስለ ዘላ ምእንቲ ለውጢ ቓልሲ ኣየድልን እዩ ዝብል ዕባራ ምኽንያት እኳ ሎምስ ካብ ዕዳጋ ወፂኢ እዩ እዞም ምኽንያታት ስለምንታይ ከም ምኽንያት መርሓቒ ካብ ቃልሲ ይቐርቡ እኳ ተዘይተባህለ ቅርብነትን ሓልዮትን እንተሃልዩ ግና ክስገሩ ዘይክእሉ ይኮኑን ምናዳ ምናዳ ነቲ ዘይከኣል ዝመስል ክኽእል እየ ኢሉ ዘንቀደ ንሕ እንተልዩ ዝያዳ ዅሉ ኸዓ ነቲ ዘለካ ካብ ጕልበትን ፍልጠትን ጀሚሩ ክሳብ ንዋትን ግዜን ዝምጠጥ ጸጋታትካ ብውሕሉል ኣገባብ ክትስልዖ ምብቃዕ የድሊ እዚ ኽበሃል እንከሎ ግና ካብቲ ትብህጎ ኣዝዩ ጥጡሕ መነባብሮ ካብቲ ዘገላብጥ ሰፊሕ ግዜ ካብቲ ከምዚ ጥራይ ክኸውን ነይርዎ እትብሎ ውልቃዊ ስምዒት ቁሩብ ኣይወስደልካን እዩ ማለት ኣይኮነን እሞ ሃየ ደኣ ንዅሉ ትሕዝቶታትና ኣዛሚድና ብሓባር ራህዋን ፍትሕን ንምርግጋጽ ንሰጉም።